ጊዜው ካፌ ነበር። ትንሽ ጨለም መብሎ አባቴ ሲጠራኝ ያለን አቶ ነው። ምንም ሳን በሆን ሚስትሩን ባይገባኝ ውዋ አባቴን ባውጥቶ አልቀሰው መከረኝ።